0: ಕಾಲಿಗೆದಾನು ಅದೇ ಆಟಿಗೆದಾನು ಬಾಲ್ಮೆಗೆದಾನು.
1: Of course. Ade ade ge jaganu ato ato Abraham kaftam hade tarikh du sarhu malati gena politikawi minqasqas kolo bretaw khite jemaro kolo susan hadan kam baal ato Abraham Sigit jemaro komu brakhat mangstab muzika gena gena ti politikaw na tawaw kolo baat ato wala mariam malati bahde mahbara beta zukun parts na brafta uwan gzeina ingliz uwanatin kinuun ዝነበሩ ስጋብ ክንደይ ቃል ሲያካሂዶም እሳቶም ስለጀመሩ ብደረፊ ብሙዚቃ ብሓፈሽ ሃገራውነት ኤርትራ ንዝብል ሽዑ ጀመረ ኣፍኮርስ ሕጂ 35 ንድሕሪ መሪር ቃልሲ ናይ 30 ዓመት ድማ ብብረታዊ ቃልሲ ኣብ 91 ተዘዚሙ ኣፍኮርስ ኣቶ ኣብርሃም ሰጊድ ክሰምዖ ፀኒኹም ዓደይ ዓዲ ጀጋኑ ኣፍኮርስ ዘን 2-3 ቀነ ዝበርሒ እዚ ብዛዕባ ፀንበል በዓል ነፃነት ስለዝኾነ ነፃነት መዓዝ ተጀሚሩ መዓዝ ምንቅስቃስ ተጀሚሩ ኣብ መወዳእቱ ንክበፅሕ ጀምርዎ ምን እዮም ዝብል ኣፍኮርስ በዓት ኣተብረኸም ሰጊድ ጀሚሩልኩም ኣሎ ቀፂላ ዝማች ዘይከን ኮንትሪቢሽን ናይ ኤርትራውያን ብተፈላለዩ ብሙዚቃ ብፖለቲካ ስጋብ ክንደይ ከፊሎም ንዝብል ናይ ፀንበል በዓል ነፃነት ናይ 35 ዓመት በዚ ክጅምረልኩም እየ ቀፂላ ቅድማ ቢለ ዝገብርኮ ብዛዕባ ዳንኤል ስሚዝን ማርክ ካርኒን ናቶም ርክባት ናይ ኣልበርታ ፓይፕላይን ኣፍኮርስ ቨሪ ጉድ እዩ ፓይፕላይን ንሕ ተኸፊቱ ኣፍኮርስ ቢዝነስ ቱ ኤሽያ ማለት እዩ ቴክስ ታይም ኣፍኮርስ ግን ናቶም ዝገብሮ ኣብዝሓለፈ ክሰሙን ከም ዝስዕብ ይኸውን

0: ቀረባ ዝሓለፈ እዋን ዝወፀት ደውኑ ብዛዕባ ነብሲ ቅትለት እንታይ እዩ ጠንቅታት እንታይ እዩ ዝብል ተቀዳማይቲ በኣ ክንጅምር ኢና ዮሃንስ ኣፍኮርስ ነዊሕ እዋን ኣብ ዝተፈላለየ መደባት እዩ ንመፅኢካ ኣለካ ብጣዕሚ እየ ደመስግነካ ኣብርክቶ ንሕብረተሰብና ትገብሮ ብሽም ኤረሳት ብጣዕሚ እየ ደመስግነካ
1: የቀኒየለይ ምክኤል ሓወይ ንስኻ ካብ ነዊሕ ዓመት ምሳኻ ብዛዕባ ጥዕና ኣእምሮ ብዙሕ ተዛሪብናን ምሂርናን ኢና ብዙሓት ሰባት ከዓ ድሮ እቲ ንገብሮ ዝርርብ ዝፈልጡ እዮም ብዙሓት ትፈልጡን ኢኹም ኣነ ዮሃንስ ፈርዲናንዶ ድራር እየ ዝበሃል ኣብ ከተማ ኦታዋ ይቕመጥ ኣብዚ ግዜ እዚ ጥሮተኛ መፅሓፉን ብዛዕባ ጥዕና ኣእምሮ ብትግርኛ ፅሒፈ ኣለኹ ቋንቋና ብዙሓት ከባካትኩም እውን ዘንበብኩም ኣለኹም ኣብ ኣማዞን የላን ብዙሓት ፈተውቲ ከምዚ ምክኤል ተክል ማርያም ሓወይ ነታ መፅሓፈይ ንክትሽየጥ ተሓባቢሮም እኒኦም የመስግኖም እንደገና ናይ ሎሚ እምበኣር ካብቲ መፅሓፍ ኣሎ ብተወሳኺ እውን ቅድሚ ሕጂ ተዛሪብና ነርና መጀመርያ ንምክኤል ተክል ማርያም ከመስግኖ ምክኤል ካብቶም ብሓቂ ዕዉታት ኣብ በዓል ካልጋሪ እዩ ዝነብር ካልጋሪ ማለት ካብተን ዓበይቲ ከተማታት ኤርትራውያን ንነብረላ ሓንቲ ልዕሊ 10,000-7,000 ሰባት ኣለው እቲ ቁፅሩ ብዘየገድስ ምክኤል ሬድዮ ኣብ ዩኒቨርሲቲ ብትግርኛ ትምህርቲ ይህብ ንጥቕሚ ንረብሓ ናይ ሕብረተሰብና እዩ ሕጂ ከዓ ዝቐፃሊ እዩ ሰማዕቲ ናይ ኤሮሳት ኹኑ ካልኦት ኤርትራውያን እንታይ እዩ መጀመርያ እቲ ጥዕና ኣእምሮ ከመይ እዩ ግን ብፍሉይ ኣብ ነፍሲ ቅትለት ክንዛረብ ኢና ብሕቶን መልክዕን ንምክኤል ክሓድገሉ እየ ንሱ ሕቶ ናሃበ መልሲ ክህብ እየ እዚ ቀዳማይ ክፋል ናቱ እንታይ ሕማም ወይ ድማ ነፍሲ ቅትለት ድሓር እቲ መጀመርያ እንገብሮ ጠንቅታቱን እቲ ጉድኣታቱን ብከመይ መፅእ ክንዛረብ ኢና መፍትሒ ናይ ነፍሲ ቅትለት እንታይ ከዓ ኣብ ካልኣይ ክፋል የቀኒየለይ ምክኤል ንቀፅል
0: መርሓባ ብዙሕ እኳ ብዙሕ መጊስካ ንካባኸን ላዓሊ እዚ ኣይሰራሕ ኩን ኣብዚ ሕብረተሰብና ዝበለፀ ስኻ ከምዝኣመሰሉ ስለድመፁ ኢና ንሕና ንነጥፍ ሰባትኩ እንተደ ኣለኹም ክነጥፍ ኣይንክእልና መደባት ማለት እዩ ብጣዕሚ የ ድምስክነካ ንትፅቡቅ ቃላትካ ወላ ኣብቲ ነብሲ ቅትለት እንታይ እዩ ካብ ምንታይ ከብገስ ንዝብል ብኣስ ክንጀምሮ
1: ፅቡቅ ሕቶ እዩ ነብሲ ቅትለት ክንብል ንከለና ኩላህና ኤርትራውያን ወላ ዝኾነ ሰብ ብዛዕባ እዚ ይፈርህ እዩ በርከ ደቂ ሰባት ኢና ነፍስና ሂወትና ኣማዕቢልና ስራሕ ድዩ ትምህርቲ ድዩ ሓዳር ድዩ ወላ ንበይንና ንውልቅና ሂወትና ሰላም ዘለዎ ፍቅሪ ዘለዎ ምክብባር ዘለዎ ንክትገብር ኣምፂ ኣጋጣሚ ኮይኑ ግን ብመልክዕ ሃይማኖት ክንሪዮ ንክእል ብመልክዕ ባህሊ ክንሪዮ ንክእል ብመልክዕ ሳይንስ ወይ ሕክምና ወይ ሳይኪያትሪ ሎሚ እቲ ንህቦ ትምህርቲ ምስ ሃይማኖትን ባህልን ተኣሳሲሩ ምስ ሕክምና ተኣሰረ እዩ ሕብረተሰብ ናይ ኤርትራ ፈቃሪ እዩ ሕያዋ እዩ ለዋህ እዩ ሰብ ክመውት ከሎ ብተራ ይኹን ብድንገት ይኹን ይተሓባበር ንኣብነት እውን ኣነ ናይ ውልቀ ሰባት ክንጠቅስ ኣይኮናን ኣብዚ ካናዳ ኣብ ኩሉ ከተማታት ወይ ሃገራት ኤርትራውያን ዝቕመጥሉ ነፍሲ ቅትለት ኣሎ ቅትለት ኣሎ ካብ ዝተፈላለየ ምክንያት ግን ዜሩ ዜሩ ሓንጎልና ናይ ገዛእ ርእሳ ሕማም ኣለዋ ቅድሚ ሕጂ ጠቂሰ የ ነይረ ክፋላት ናይ ሕብረተሰብ ወይ ኣካላት ናይ ሓደ ወዲሰብ 11-12 እዩ ብዝርዝር እንዳራ ንኣብነት ልቢ ናይ ገዛእ ርእሳ ሕማም ኣለዋ ኣብ ዓለምና 20 ዓይነት ሕማማት ኣለዎ ቀንዲ ቀተልቲ ናይ ደቂ ሰባት ወዲሰብ ሎሚ ምስ ሕክምና ምስ ስቡሕ ናብራ ምስ ስቡሕ መግብታት ክሳብ 85 ገሊኡን ዝሓልፋሉ ይነብር ኣሉ መብዛሕትኡ ሰብ ኣብ ዓለምና 20 ቀተልቲ ኣለዋ ኢለ ነረ ምስ ልቢ ዝተኣሳሰረ ምስ ሕማም መንሽሮ ዝተኣሳሰረ ወይ ካንሰር ምስ ጥዕና ኣእምሮ ንኣብነት ኣብዚ ግዜ እዚ ብብዝሒ ውሽጢ ኤርትራውያን ስትሮክ ሰብ ቀትል ኣሉ ስትሮክ ተዓይነት እዩ ናይ ልቢ ኣሎ ናይ ሓንጎል ኣሎ ሕጂ ብዝነፍሰ ቅትለት ክመፅእ ሰባት ኢና ኣብ ሂወትና ዕንቅፋት ናብራብራ ክመፀና ክእል ብዝተፈላለየ ምክንያት ሓንጎልና ክትዝረግ ትኽእል ኣነ ምስ ምክኤል ክዛረብ ከለኹ ወይ ማይክ እቲ ዘሎ ሃርሞንስ ንብሎ ወይ ነፅዕታት ወይ ወሃዮታት ወይ ኖረልስ ማዕረ ስለ ዘሎ ንሱ ይርዳአን ኣሎ እቶም ሰማዕቲ እውን ትርድኡን ኣሎ
2: And we're booked using less points.
1: نفس قتلت اوشت زي حبرتها سبزي يبزح اللو دو لومي بزح اللو نبلو اتي ماس ميديا محبراو نابرا بقللو سبات انا بزلوخو اب اوتوالخو مسكالقاري اتام سمكي الزاربالو اب ايروبا زولو اب سودان زولو اب افريكا ديو بيتوبيا اب ايرترا يسمحن اللو እዚ ንገብሮ ዘለና ትምህርቲ ግን ምስ ጥዕናና ዝተኣሳሰረ እቲ ሓንጎል ናይ ገዛእ ርእሳ ሕማም ኣሎ ከምተን ኣካላት ናይ ካልኦት ክሳይ ረቂቕ ስለ ዝኾነ ናይ ሓንጎል ሕማማት ንሕና ገሌና ብናይ ሰይጣን ብናይ ምፍዋስ ካብኡ ሓሊፉ እውን ብቕንእ ድዩ ብክፍኣት ድዩ ክነብል ንኽእል ኣብዚ ግን ኣብ ስደት መጀመርያ ካብ ሃገርና ክንወፅእ ከለና መብዛሕትና ተገዲድና ክንወፅእ ንኽእል ብቁጠባ ድዩ ብፖለቲካ ድዩ ብካልእ ምክንያታት ሓደ ሰብ ካናዳ ከም ኤግዛምፕል ክንወስደ ኢና ሎም ቅነ ምስ መንግስተ ሰማይ ሃቦም እዚኦም ደቅና እዮም ህፃናት እዮም ደቂ ደቅና እዮም እውን ንገለ ኢና ክብሪ ናይቲ ወለዲ ክንሕልዎ ኣለና በጃካትኩም ኣብዚ ግዜ እዚ ብዛዕባ እዚ ቅትለት ናይዞም ህፃናት ብዙሕ ይፀሓፍን ይዝረብን ኣሎ እዚ ዝኸይድ ዘሎ መጀመርያ እቲ ገበን ወይ እቲ ቅትለት እቲ ወላዲ እዩ እግዚኣብሄር ባዕሉ ይምሓሮ እዩ ዝበሃል ኣብ ትሕቲ ሕጊ ኣሎ ፖሊስ ናይ ካናዳ ሕጊ ናይ ካናዳ ይከታተለሉ ጥዕና ኣእምሮ ድዩ ጭካንዮ ድዩ ክፍኣት ድዩ እዚ እቲ ሕክምና ፈልጦ ፖሊስን ቤት ፍርድን እዮም ዝከታተልዎ ዘሎ ኤርትራዊ መጀመርያ ሰብ እዩ እቶም ህፃናት ሞይቶም ኣለዉ እዚኦም ሰባት እዮም እቲ ዝገብር ዘሎ ኤርትራዊ ኮይኑ ወዲ ሰብ እዩ ሓሚሙ ድዩ ገበነኛ ድዩ ኣዲኡ እውን ሰበይቲ እውን ኣላ ስኩ ኢልካ ዝቤላቤሎ ከምዚ ኢሎም ከምዚ ተባኢሶም ኣነ ክደግሞ ይተልኒ ግን ንቆጠብ ሕጂ ኣብ ነፍሰ ቅትለት ቅድሚ ምምፀይ ብዝርዝር እንደገና ቀፅል ለባዋ ዝሃብ ኳ እዚኣ
0: እክልቲ ኣመስሊ ናይ ሓቂ ፅቡቅ ብጣዕሚ የመስግነካ ሶሻል ሚድያ ንሪኦ ኣለና ዲና በብናቱ ዝፈልጦን ዘይፈልጦን ኣብ ሶሻል ሚድያ ጋብ ሕጂ ከማኒ ሽበብኦም ኣይተገለፀን ነይሩ ነቲ ናይ ኮርት እሹ ስለ ዘሎ እዚ ከምዝስካ ጠቀስከ ዓነ እውን ክደግሞ ይደልኒ ዒብ እዩ እዚ ፍልጠት ዘይብልካ ብሶሻል ሚድያ ብዛ ዓሰብ ክትዛረብ ዝሓለፈ ድሳቀ ዘሎ ቤተሰብ ተሪፉ ዘሎ ቤተሰብ ብጣዕሚ ጉጉይን ድዩ ንዝኮነ ግን ናብታ ስለምንታይ ሰብ ቅለት ቀሶ ፀኒሕካ ኢካ ስለምንታይ ከ ኣብ ሕብረተሰብና ሕጂ ይበዝሕ ኣሎ ናቶም ጥራሕ ይኮነ ኣብ ኦቶዋ እውን ኣሎ ኣብ ቶሮንቶ እውን ኣሎ ባዓል ቫንኩቨር ኣሎ ብሓፈሽ ኣብ ኖርዝ ኣሜሪካ እዚኢታት ብፍላይ መንእሰያትና ዋላ ኣብ መንእሰያትና እውን ኣብ ዝሓለፈ እዋን ኣባራት ዝሓለፈ ዓመት ዝክር ትኾንካ ብዙሕ ይበዝሕ ኣሎ ሕጂ እስኪ ገለ ኣሎ ድሕሪ ባይታ ኣለዎ ዶ ግደ ንዝብል ሕቶ ካቅርበልካ ንምንታይ ሓደሓደ ግዜ ስለምንታይ እዩ ኣብ ሕብረተሰብና ይበዛ ሓሎ ትብሎ ኣብ ካልእ ካ ህሉ እዩ ስለነ ሰምዑ ንኸውን በር ግን እስኪ ናባና ነተኩር ግደ ኣለዎ ዶ ድሕሪ ባይታ ኣብ ማፃፃዕና ከምዚ ዓንተ ተንከፍካዮ ስፐሲፊክሊ
1: ኣለዎ
0: ብከመይ
1: እንታይ እቲ ነገር ንሕና ክንመፅእ ከለና መጀመርያ ብድሌየትና ኣይኮንናን ካልኣይ እቲ ስደት ምስ መፃእና ኣብ ኤሮጳን ካናዳን ኣሜሪካን ኣለና ብሓፈሻ ሕብረተሰብ ናይ ዓለም ሎሚ 8.22 ቢልዮን እዩ ቢልዮን ሚልዮን ዘይኮነስ ቢልዮን ኣብ ነፍሲ ወከፍ 4 ሰከንድ ወይ ትሕቲ ሓደ ደቂቃ ሓንቲ ደቂቃ 6 ሰከንድስ ኣሎ 44 ሰከንድስ ሓደ ሰብ ኣብ ዓለምና ነፍሱ ቀትል እዚ ወርልድ ሄልዝ ኦርጋናይዜሽን ዓለምለካዊ ጥዕና ዝከታተል ኣብ ትሕቲ ሕቡራት መንግስትታት ዘሎ ነፍሰኮት ሃገራት ምዕቡላት ዝማዕበላ ዘለዋ ድኻታት ሃገራት ኣብ ኣስመራ ኣሎ ሕጂ በፅሕፈት ናይ ወርልድ ሄልዝ ኦርጋናይዜሽን ነተን ሃገራት ዓመታዊ ፀብፃብ ክህባ ኣይሓተን እዩ ንኣብነት ሰብተምበር
3: Of course, ቀዳማይ ክፋል ዲያ ትመስል ምስ ዮሐንስ ትራር ፍሪናንደር ጎርኮ ብዛዕባ ሜንታል ሄልት ኦፍ ኮርስ ባችለር ዲግሪ ማስተርስ ግበሪ ኣብ ሆስፒታል ነዊሕ ዓመታት ደገልግል ዘሎ ብዙሕ እዋናት ብተፈላለየ መገዲ መፂእኒ ነይሩ ቀዳማይ ክፋል ዝመስል መዘሎ ካልእ ክፋል ድማ ዝመን ዘሎ ሰንበት ከመሓላልፈልኩም እየ
4: እዛንኩም ሃቡን ከውጋዓኩም እየ ቅንያቱ ቅንያት ሓንሰ መስቀለ እዩ ምስ ጎራ ዝዓድና መሬት ከብዳ ኣዲ ከይኮነ ጓማ ክንሕፀ ምስ ወረድና እዩ ደርፎ ምሲኢላን ሸምጥ ጣርፊለና እንታይ ኢላ እንዲኹ ንደልኩም ቅለልዊ ስጋም ቅለልዊ ደላቶ እምበር ቀደም ደይትእው ክብላ ንፀኒሓ ሞ ፅንሕ ኢለንካ ኣደይለቶ ትጉንዲ በለስ ኣበይ ነርክ ጓልቂ ክትውረስናላ ንደይ ክኣዳግማ ኣይሰሊዕ እንዲ ደርቢለይ ኣኸኺቡ ክበካ ከሎስካ ክኸፍእ ፀሮቱ ከብደካ እወይ ጎራ ዝዓድና ድርኦ ክፉ ኣይሃብካ ምዃን ንሳን እንታይ ኣቢሰን ደይ ድረኣዮ ተዛረባ ጥንቂ ናይዚ ኩሉ ሓይላ ይወድቐሽ ንዓይ ግዶ ሕሰም ጌይር ጓልጎዶቦ ትሓፂልኩም ኣነ ከዓ ከዓዶ እናነባዕኹ ተካላ ሓድረልኩም ጊሓት ተስኤ ድማ ኣጣል ሒዘን መረር ወፍር ሃሂ ለዘይዛረቦ መትሕፅ ኮይኑኒ ባሃም ተቐይረ ኣብቲ ዘታፈቕሩ ንቀይፀውዕል ኣይ ኩሉ እንዲ በብሓደ ዝረአየኒ ኣየወ ጥሪ መፀትባ ኣባ ጓይላ ፀኒሕ የኩድድ ከበሮ ሒዝን ክዘልን እታ ልበይ ከዓ ምስኡ ትፈልን ክላዋ ሓላንጓይ ቁሞት ልዕሊ መዛኑ ፀብለል ኢሉ ሰተትወለል ክብል ከሎ ክሳዳ ዘይተንቃዓረሉ ገዞ ትከሰ ስጋዕ ዋዝጊ መረር ውዒልና ብሓደ ናተና ኣብ መንጎ ንጨራርቕ እሞ ከም ጓለጉጢ ተቢለ ምናተይ ጠው ድግደግ ውዕለኒ እወይ ሓኒ ከምበርታ ኢልኩም ሉ ልቐቐኒ ዋታ ልቐቐኒ ሕደግ ዓድና ኸይሪኢ ኢኻ ወይ ባህናለ ምስቀል ዓለም ገብረሉ እብለኩም ከም ገይሩ ኢታታት ኢልና እንታይ እሞ ሕሶም ኣይትከቡ ሎሙዶ ፅባሕ ብወግዒ ንገብረናልኩ ከምቲ ንቡር ብስድራ ንዝለሞ ንባፅሕቲ ሓሲበ ሓረር እናልክዎ ከለኹ ከዋኒ ይጠሊምኒ እቲ ብትሕምትሕም ወረፈኸም ክብል ዝቐነየ ሓፅ ሓይላይ ጋህዲ ዝኾነሉ ዕምሪ እኽእሉ ባሃይበን ሳይራም ዝብልዎ ጎበዝ ብርባ ክመፅር እዩኒ እልኹ ከውፅ ከም ዝደለየ ፅርዲ በተቐላቐል ኩርባ እናተሃንፈፈ ማዕድ የድሄኒ ዋዕጆም የሀ ተይኮን ይዝኸ ብወተፍ ክሳብ ደይብሉካ ኣትራፍ ገበታ ገበታ እናተንፈሰ መፅኡ ከመቐኒ ክዕጆም ዛሄር መስገን ድሓንዲኻ ሳይረ ድሓኒ ሰሚዑ ኸዳ እንታይ ንሱ እቲ መረር ኮካሽ መርክ ዝውዕል ዝነበረ ሓይላይ ወዳሽ ተሓፂሎ ሞ ወይ ሚንኸሳረይ ኣበይ ማዓስ ምስ መን እንድዐ እንታይ ፈሊጠ ጓልጎዶብ ኣኢሎማ ዘለዎ ሓምስ በለዚ ዓይነቱ ነዚ እዛ ናፅሚ ምልሳን ዝለክዝ ዘረባሰ እንዲ ንዕዘር ሓፍትኹም ከኣልካይ ቀትሪ ኮይኑ ኣብ ዓጋም ዝተፀግዐ ቆፅልስ እንዳነብዐ ነብር ኣነ ገዲ ተሃረፉ ጎበዝ ዝጥም እዋዕጆ እናረኣኹ እናሰማዕኹ መንጣል ልበይ ዕሰለኢሉ ጋማ እናኣሰረስ ትኸርሚዮም ነዲ ክሕልፎ ኣይውዕሎ ጭንጋዓተይ ዶ ከፈትሐ ነዛ ጉልባቤ ሒዘ ዕዘር ፀሊቓ መስመረ እንታይ እሞ ቋሓሚያ እንተልኳስ ትጎስሞ እዩ ነገሩ እንተን ፀሓይ ክትዓርብ ዝበርቀለን ጎራ ዝስመራ ዘይመሰላ ክምሰን የዒንታቶን ኩሕሊ ደፍዲፈ ከናፍረን ቀይሕ በላቕ ተለኽ ጭንጋዓተን ድማ ጋመን ሽርበን ክሒደን ንእና ሓሪር ጀዲድ ጠንጢና ድንብልብል ድበለ ዳና ጎንከርያ ቁሙጥማ ተኸዲና ፀኒሐና አይ ንሓሰረይ እትንታልክ ናዚ ፋሽን ወዲ ፋሽን ደይ ትክደና ግዳሽ ኮንሽንሽ እንተልኳ ፋራ ኢለና ንቕልቁ ዝኣፋ ኣነስ ፋራ ወይ ዕጆ እዚ ከመይ ደለ ጋመይን ሽፎነይን ስፋራ ከስሜየኒ ድሓ ይ ብቐዶምስ ብሃይላን ፀርፂረ ሃፍ ኣቢልን እምበር ንዓደይ ደምለስ
3: ብዛዕባ ዕጆ ቅርበልኩም ፀኒያ ቨሪ ፋኒ ዋን ኣንክ ሆፍሊ ቁርትለይ ስማይል ገልኩም ትኮኒኩም ናይ ሰንበት ሰንበት እንዲዩ ቁርትለይ ከዓ ሎንግ ዊኬንድ እዩ ንመስሓቅ ኩሉ ግዜ ኣይሰኣን እንዳበልኩ ቀፂለ ኤድሪስ ዓዋተ ወልዳ ወልደማናም ታሪክ ትገበሩን ሓሰተ ደቂቕ ንእሽተይ ከመሓላልፍልኩም እየ።
5: ኣብ ሓጎታትና ካብ ቀደም ጀሚሮም ቃልሶም እናኣሕየሉ ሕሰም መግዛእቲ እናስተምሃሩ ይንዋሒ ሕፀር ግዜ ኤርትራ ንኤርትራውያን ምዃና ብወለድታት ዝረጋገፅ ዘይተርፍ ምዃኑ ንተመነይቲ ተስፋ እናሃቡ ብሩህ መጻኢ ይጥምቱ ነይሮም። ዕልምታትን ድሌታትን ሙሉእ ህዝቢ ኤርትራ ክሰምር ዝኽኣለ እቲ ሓሳብ ካብ ቀዳሞት ኣብ ሓጎታትና እናሓየለ ስለ ዝመፀ እዩ። ሃረርታና ፅነት ስለ ዝነበሮም ብዝከኣሎም ይከራኸሩ፣ በይኖም ብዝፈልጥዎ ብፅሑፋት ኮነ ብቕርፅታት ትምኒቶም ይገልፁ ነይሮም። ገለ ካብኦም ረእስ ተሰማ ስመሮም እዮም።
6: ሃገረውነቶም ካብ ልክዕ ዝሓለፈ እዩ ነይሩ። ከመይ እንተልኩም ኣብዚ ናይ ኣምሓራ ኢትዮጵያ ንኣብነት ኢትዮጵያ ሲ ክንገዝኦም ክንገዝኦ እንኳን ክገዝኡና ክንገዝኦም ኣየድልየናን እዮም መበሊኦም ክእለት የብሎምን ንሕና ርእሽኦም ኢና ዝብል ሓሳብ ይኸውን ንብል ንሕና። ኣብቲ ግዜ ግን ንኣሽቲ ኢና ቆልዑ ኢና ንሕና። ዝኾነ ኮይኑ ግን እዞም ሰብኣይ እዚኦም ፍትሐኛ እዮም ነይሮም። ፍትሐኛ ክንብሎም ከለና ከመይ እዩ ወላ ኣነ ምስ ወዶም ተተባእስኩ ወደ ኢሎም ኣየዳልውን እዮም ንኩሉ ሓንቲ እያ ነራ። ብዛዕባ ናይ ኣካይዳ ናይ ዓዲ ዓዲ እንዳኣከቡ መን ኣሎ ብኡስ መን ኣሎ ዝተፀገመ እንዳበሉ ዓዶም ዝሕብሕቡ ሰብኣይ ነይሮም እዮም።
5: ኣብ ምእዞባ ሰገነይቲ ማዕረባ ዝዓዶም ረእስተ ሰማስመሮም ገዛእቲ ንኤርትራ ምስ ኢትዮጵያ ንክፅምብርዋ ኣብ ዝቃለሰሉ ዝነበሩ ግዜ ከም ካልኦት ኤርትራውያን ዓብዪ ተቃውሞ ዝገበሩ እዮም።
7: ንሕና ዓድና ንርእስና ዓደይ ዝበለ መን ይፀሎ ንምሓራይ እንተበልና እንግሊዝ ዝፀላኣና ንእንግሊዝ ተበልና ጣልያን ክፀላኣና ንርእስና እንተልና ግን ፀላኢ የብልናን ፀላዓ ኣይከነ ዝሕና ሕጂ ግን ንርእስና ኢና ንብል ኢሎም እቶም ህዝቢ ከዓ ስዒቦሞም ዓድና ከማኹም ኢሎም ዓደይ ዓደይ ጀሚሮ ጅምር ከለና ብርባዕተ መኣዝን እዮም ሰሪዖምና እቶም ዕብይ ዝበሉ በዚ ሓደ ወገን ካብኦም ንስ ዝበሉ በዚ ሓደ ወገን እቶም ካብኦም ንስ ዝበሉ በዚ ሓደ ወገን በርባዕተ ኩርናዕ ሰሪዖም ደቀ ምሓረ ወሲዶምና ኮዝድና ከለዉ ዓደየ ዓደየ ኮሎ ግዛዊ ምስተራየ ሓማስን ዝተምሃረየ ደንከለይ ሰንሕተየ መታሕት ባርካየ ዓደየ መዝኺ ተባረሩ ህዝቢ ክቁልሕ በል ንድሕረኺ ዒላማ ድልድል ምዛና ማእኸላ ኣስላማይ ክስታናይ ብሓደ ሓቢራ ኤርትራ ዓደይ ሸዊት ለምለም ይፈትወክብ ልበይ የልዕለክ ናብ ርእሰይ የእትወክ ናብ ከብደይ ኤርትራ ዓደይ ሸዊት ለምለም ኤርትራ ዶ ትጥለም ግዜ ዳኣ ኮይኑ እምበር ኤርትራ ዶ ትጥለም እንዳበልና ደቂ ምሓራት ኢና
8: በኽሪ ቤት ናበይ በኽሪ ናይ መሰረት ዝኸውደን በዓሎ ባሳረት ኤረተይ ዓደይ ሰዊት ለምለም እየ ንህልናውላ ድርቢ ጀምርና ድሓር ምኽናይ መሰረት ተኸውደ በዓሎ ባሳረት ኤረተይ ዓደይ ሰዊት ለምለም እየ እንዲናልና ድዕርና ብድሕርኸ እንታይ ኣምፂኢና ኣተሓወይ ንዓና ንሻየጥ ምኽሪ ብኣየር ክንሓልፎ ነዝቕላይ ባሕሪ ካኢድና ኣብ ድሕራ ብኣየር ክንሓልፎ ነዝቕላይ ባሕሪ
5: ኣብ ግዜ ረእስተ ሰማ መንእሰያት ዝነበሩ ደቂ ማዕረባ ብኣፈ ታሪክ ንሰምዕዎ ኣሰራርሓ ኣተሓሳስባን ዕላማን ረእስተ ሰማ እንታይ ከም ዝነበረ ኣዕሊሎምና ነይሮም።
6: ሓደ በይቀሺ ተስፋ ማርያም ወዲ ህትዝጊ ይበሃሉ እንታይ ይብሉና ባሕሪ እዚ ግዜ ዓደይ ዓደይ ማለት ባሕሪ ሸዓ ውረድ ውረድ ነራ እዚ ተኣኸምቲ ብሎታ እዚ ኣዋጅ
3: ኣዋጅ
6: እዚ ሓደግቲ ተሪፉ ንኣ ከድነታ ዘባቲኣ ባይቶ ክገብር ሕጂ ንባሕሪ ምስ ተረፉ ደጊያ ጆርጂ እንታይ ኮይኖም ተሪፎም ኢሎም ራእስ ተሰማ ኣትሪፍዎ ዶ እወ እምበኣር ኣነ ከዓ ምሒረዮም እየ ኣብ ገግራቶም ክኣትዉ ኢሉ ይብሉና ካብኡ መፂኦም ኣብዚ ዝመፁ ከዓ እንታይ ኢሉ ጆርጂ ኢሎም ጆርጂ እወ ምሒረአ ኢሉ ንኣይን ንወዲ ሃብቲትን ኣይትረክበና ናት ሕማቅ ግዜ እቶም ራእሲ ትዕላሞኦም ብዘይ ልክዕ ሃገረ ይበሃላ እዮም ንሃገሮም ጥራሕ እዮም ዝሓስቡ።

of course, because I'm watching home. Kermi Berta, I see, of course, Bada. ራስተሰማ ተወላው ለማርያም ሪስአወተ ክርሚዝ ነበር ናይ ፖለቲካው አልሲክ መሪር ከምዘ ነበር ኦፍ ኮርስ ትላንካ ተኸለፍ ተዋንቲ ብቆ ወይ ከዝነበሮ ማይ ነበር ግን ዝነበሮም ቃልስ ግን ካይዶ ከምዘ ነበሩ not even start before 1961 way back before ባል ተወላው ለማርያም እንግሊዝ ከመጽ ሆሎ አብ ግዜ ትላንካ ተረፈ so nichtein ich denke fallen ja ናይ በዓል ነፃነት የደምፅ ያልኩም ዘለኹ ሆፕፉሊ በዓል ነፃነት ስለዝኾነ ሆፕ ኣፕሪሽት ትገብሮ ንምንታይ ኩሉ ግዜ ታሪክ ምፍላጥ ፅቡቅ እዩ ኩሉ ግዜ ሰብ መብዛሕትኡ ሕብረተሰብ ናክሪኦ ከሎ ቃልሲ ካብ 61 ጀመረ መስሎ ግን ብፍለታዊ ፖለቲካ እውን ኪኑኡን ዝነበረ ቃልሲ ብደርፊ ኣቶ ኣብርሃም ሰጊድ ከም ዝሰምዕኹ ገና ትምረታዊ ከይተጀመረ ከሎ ዝጀመርዎ ኪኑኡ ስለዝነበረ ዳስዋይ ደምፅ ያልኩም ዘለኹ ሆፕፉሊ እንጆይ ክትገብሮ ተስፋ ገብር እዚ ሰሙን እዚ ኦፍኮርስ መብዛሕትኡ ናይ በዓል ነፃነት ስለዝኾነ መዘሎ ሰንበት እውን ፍለይ ዝበለ ብዛዕባ ናይ ታሪክ ቅድሚ 61 እንታይ ይመስል ነይሩ ዝብል ከምዚ ንእሽተይ ንእሽተይ ጨጨሪሞ ከምፃልኩም እየ ንትምህርቲ ስለዝኾነ ናይ ደ ደምፃልኩም ዘለኹ ዋል ኣንክ እታ ሰዓተይ እንዳኸደት እንዳያ ቅሬታ ኣፍኮርስ ንእሽተይ ዝንግዕ ኢለልኩም በድነዚ መደብ ምክታልኩም እንዳመስኮንኩ ቅድሚያ ግን ኣፍኮርስ ኣይዝያ ካፌ ትብል ተኸፈተት ኣላ ናይ ሓፍትና ስምረት ኣይዝያ እዚኣ ሓውና ቅድሚ ሕጂ ብድራግ ካባና ተፈለየ ኣንክ ናብያ ተተኩር ዘላ ቅሬታ ንሕ ተጋጌ ካፌ ናይ ኤርትራውያን ኣብ 101 19 ስትሪት ኖርዝ ዌስት ማሊ መጀመርያ ናይ መኽፈቲ ነይርዋ ሶ ከይትኩም ክትበፅሑ ኣጉደናውን ትስጉር ትኾንኩም ኣብ ከንግዝተና ኣላ ከምኡውን ውፅኢል ካብ ፎሪ ካልግሪ ካብ ወፃኢ ካብ ካልግሪ ሕልፊ ኢልካ ናይ ሎሚ ክልተ ዓመት ዝኸውን የስ ከፊታ ነራ ሕጂ እውን ዝሓድሽ ካፌ ስለዝኾነ ከይትኩም ክሻይ ክሰት ኢላ ብዝት ክትገብሩካ በዚ ኣጋጣሚ እዚ ክላወኩም ይፈቱ ዝተረፈነ ዝበለ ክታልኩም እናመስኮንኩ ኣብ ዝመዘሎ ሰንበስ ካብ ንራኸብ ድሓንቀኒ እዩ